0: Дүүнээрээ та нар одоо сонсож байгаа бол Ордос хотын хам жуулчлалын төвийн Монгол хэлний ерөнхийлснаар ажугаас эрхлэн явуулж байгаа чагтай зайл хүүхэд багачуудаж оруулсан тусгай нэвтрүүлэг болно. Одоо жилгаад Аминта болон Алия хоёр ямар сайхан уур явьяасан бэлтгэсэн болоо. Жилгаад бид нэвтрүүлгээ сонсъё.
1: Уур авьяасаа нүжүүлээ, эртэн мэдлэгэн шалхая.
2: Би чадтай, чи чадтай, ажин тэнгэр явэнэ. Би ч наха, чи ч наха, ажин наха дэрнэ. Би чамайтай, чи намайтай. Бэбэ та оруудана. Би чамаас, чи намаас. BBS 소르잖아. 선배 천우 남이 아닌다 그때. 선배 형은 아니야. 오늘 비트컬 탑 급든 열턴 친구로 일주스. 손님 후디야. 이흘날 듣던 친구로 바인 이 일후. 가짜 운세 바인 등글 어떨 바인 들레 우살 바인 디굴 열턴 친구로 세한 그지 유배지 볼거와. 아름다운 사라 닉 세한 알탑. 털린 치치 니스하 아웨든 스티글 니스하 참아서 수위 일튼친 구름 흐흐그저 유베 우덤 들히인 탱글니 흐허 온털 흑가린 둘니 흐허 우라스 흑가린 우스니 흐허 줍다 빗다 아띠 하민 저허리 에론 런딩 우위에 떼드는
3: 소리 흑지